0: 소원 워크라 공천제 채트랜천
1: 세덴지 산코남바 최초의 모인나 통디 해커 메롱시 비렌첸리 최첼렌첸능데 귀흥 채무 동거 로정 천리 축가 잠비 녀응란지가 틀레 츠기진아르비 고온질지비 리그니비 돈진의 총아 멘테데 고지시오비 남바치 센시능쇼 최첼렌능켄 르게겐 채무 거르자켄
2: 너틀 아니엠브로 위 토타바능 민치 다드르 줄레비 흑착신치 알고든 화탄 소스로 도히 올 아람질 차스르 따둥 밀란젠지 야 단디드 호라크네 너틀레네브로 위 토타바스 고노 아주타 무가 흑터칼라 수환이어스 고르무치 흑수가 탑간 혼데 긍거스 고탕즈그즈나 긍거 회저탕즈그즈나 너틀끈이어스 고 회저탕즈 야, 지금 농민 지나서가 지금도 혼대고 죽은우가 근데 최근 당시에 죽은우도 혼대. 아, 잠수 전부 지나서가 미국에서 갔던 거 민치도 호텔이라서 죽은우도 땅 차통을 되겠다네. 지금 떠나 지나서가 오늘 나서가 자국도 혼대. 아, 녹든 지나서가 연든데 전무수 연아. 어, 뒤떠나 지나서가 차통이 죽은도 혼대. 지금 아람질 차스르 따동 밀란젤스 군우 따동 미스 군우. 아 잠수 카이 지나서 그가 아네 미르 땅 숨고 다동 숨고로 미르 듣고 네 철구트나 사고네 미르 네 양코를 철구지까와 뒤 지나서 그가 흩다그 흩다그 카트는 지나서 그가 차통아 지금은 땅 지나서 그가 미르 네 양코를 철니 예지 다 미르 뒤 지나서 그가 철구는 어떤 자게 뜨지는지 지라크는 아니엠브로 이스 군우조 자들이 줄수 군우라 소스로 또수 군우 온 젠스 군 뒤 지나서 그가
3: ཁསམ་བོ་གི་ན་ཟུག་ཏན་ཏ་ཏ་ང་མི་ཡི་ཁེ་ཁྱང་ཤལ་སུ་གུ་ནོ་པམ་ཤལ་སུ་གུ་ནོ་གལ་སུ་གུ་ནོ་དཅུལ་ན་ཟུག་ཏན་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་ཏ་
2: 온 디트르기 나즈과 자나면 나즈과 총아사시 그다리노 어 고르니 와타베 아 발부 칼라치른디 셈크치 던출로 담초주히 활라타 흐슨디 겐츠나치기디 가라나진치 몬츠르 흐물 어지민 지와르스 야 회 아잠치 가발부디 완능라 쳐와 띠땅 차총아군군이 미질 그 멍멍 탐지 그 시초랑은 즉증 극속라 그제비 샘흑은 도군데 샘흑군군에 든득 줘봐 긍땅다게 되더라 담초가 그 휘활하다지 담초가 이제 고안디 어죽고노 뭐 찍은 이제 나서 고가 요한든 대땅 이제 나서 고가 차총 거지 쓴데 괜찮아 지금 뒤에 가는 것이는 지에서 웃고 뭐 그스빠한 더지 디까 직뜨는 더 되겠느리 직뜬 디가 연들 말이와 타득을 한 직뜬 이나고와 디와 따와 따비 아름신 땅 디와 혼 디가 몸처럼 흐물어 지민 디와 허지 야 아름신 디가 몸처럼 흐물지 다 시총을 그 직뜬 그 괜찮 혼디 하정은 이나고가 차트 보아등 몸처럼 감마다 숑아 너 혼디다 정지 무슨비 어 다 자지 마 크게니 나즈고가 안 지와티 라니 나즈고간디 퍼버셔 빠지 오 티땅 차 총게 좀 도티탄지 다 슝을 허스고노 슝걸 허틀을 따위나 아 티라니 나즈고 고크르땅 땅 따 드무게 나즈고 츠승글 아카니 비그네르 따라 이나영 디긴드는 나즈고 다 송시 그다 노송들이 단 디긴노네 다스고노 스타스고노 오 다 지스고노 허스고노 온 dhamuk ee jinaazu kuwaa yung chung shek kataan dhukun dhijak nari. Diga tshikang anirpaa ga ngamaa naa tong su kunu ka dhanchul ah taam chukha jukhi huay laa tong tiga nari. Tong tiga zan laa dhabar chung shek jinaazu kuwaa dhaa ongay sin jinaazu kun juksung nari. Alayang argintin ee jay ki taam zangi gansila jis maari nzamalang chun nzi. 용첩 가야나 아들었던 아르금 트는 비 저기는 뜻을 가는 게 지스 마시 왔다고 보지 알레영 아르금 트는 뭐 알레영 지 차등 잡아 뜻은 이렇게 한다 알레영 그 아르그스 덤바 뜻은 이 중국어 잡신이나 어 알레영 그 아르그스 덤바 강래에서나 아 제급 거냐 놓고 담니는 성 매질 그 저 초하는 걸 즉든 그 토크 근데 흩담 그냥 뭐 흩담 그잖아 네 담 체크지 건설 지서가 많이 인다는 거 저지 건설 지서 말 왔었구나 남키 남카 건설 속으로 남키 먹는 거면 좋지 남키 나서 그 남카 쳇들은 자 타 이와 대신 뜨지나서 그 셰꾸누가 뜨지지 슝가 잡셰나 잠는 게지나서 그 천도 혼디라 용스 차우노 그쇼 강당다게 되나 회 아야랑아 드르땅 아르그트는 바 뜨지네 아야랑아 들어와서 그노 드그다 들어와리 아야치 앙아성 수는 드그다게네 봐 야 드그다니나서 그 드그다 들어왔던 거지나서 그 차총 거지 드그니는 수고노냐서 그 차내 그냥 뜨거리 뜨화란 지나서 그 남바 아니 원들이 아니면 뜨화즈글라 맨님 지 뜨화즈 원들이 드네 지나서 그 그냥 비 뜨화즈 그들이 아니면 비 뜨화 차내 그냥 뜨거도 혼데 드즈 랑비 지 사마지 다 드자가 율도 혼드나 아 디 다 간캔 그 거르 뭐 어로크스 팅크리나 어 쇼티 그 드네 지나서 그가 어로모그는 거 넣투 알마이니 알마이 그 지나서 그 다티 하창 그냥 보이니 어 뜨모스기는 거 진창 그 어 Tetang jenazah suka canda orang jenazah saya kuku kezila. Tengah saya ni retah lah. Ina ya, dinong jenazah suka argun tenis kuno, ajis kemas kuno, argun tembas kuno, di dechu handro, tuan ikhcik kelakar jok pandri. Cuma jenazah suka di dah song sekar dah le, cung si. Ya, alayong teng canda bi je ki tamzeng tindri. Ya, ti tamzeng ke, gunsir teng jahin zamlang ke, Chond khundi laazi. Ta yungsi cha paazi. O yungsi cha pa kengreizi na. O ndrgda tang chandabi chanchik nyan tang khundi ta. O drza ge yina drza vamo tamche poge nyan zi kuwa alangan bukunu ge. Di adra ti tang cha chungge tizi le. Ta ndra chungshi kagda gala kani shikhan yujiri. Tga zi nangge nyan zi kuwa dintsin tongo pshali tsar songdari. O dintsin ganyir paayi na. O zginin zi. Susura depaazi, azugu tsungwaazi, azugu nyambaazi, yang takhwari gjalwaazi, chanyinu tunbaazi, chanyinu ndrawaazi, chanyinu tsungwaazi, tunshu, khwari shi, hui, to, amanba, chungsila man, arabta marwa, susura dhokpa, arugu tunba, nyambri gshiwa, zim, Khuitunen nika amamba mambi tunen chanchi tsig chui tamba di jiguyo ba di namji khuijurun dordi zim kwana zizi. Ta khuitun tunen nika amamba mayimba. O, zigin jirazko tunen chanchi tsigun gune chui tambi tunen tunen chikku anamba dhamu jirgu di khurjil tang chiwa zi kule kwana. Хэхкэр лэмбиг зэгэнэн зэнэ шэлэ чэнгэнзэ. Тэхкэр кэртэн сусуру дэпаэ, адашэн кэнзэн зэгэн чун амачэн кэнгэнзэ. Огунгун дэхшэл кавэ гэзэгтэн нямдэгэзэ. Хэхкэр сгуну, та хэхкэ нязгуа дэнгтавэ, дэнгсэлва, хэхкэрва, о тэмуу гэж нязгуа лэмбуутэгэзэ. Лэмбу сгуну арэрүүгэ мэнгэрэ. Та хачан гэнэ насгүй аруу нала аруу гэнэ насгүй чэмбу о дигэ гэнэ ти гэнэ насгүй зэмбэр шэ паад гэж юм зэн шэ чан ти гэнэ там зэмбэр шэ па о хэкэр чэ лэмбу ча чэмбу гэнэ насгүй тан цонгэ тэгэна лэмбу юн жонла ти хэкэр гэнэ насгүй лэмбу гэж зэ ти ку гэнэ насгүй ча чи чэн гэнэ жонэр та хэкэр кэр тан гэж сусур да па ийз та хэкэр лэмбу дэ хонэ та хэкэр чэ гэнэ насгүй кэр тан cha chungga dhig zhigu kumu. Tari su kumu jina zhu kwa tarikui. Tarikui ge nungi jina zhu kwa tarikui la khatu ka natu kuyo naayam, di nungi jina zhu kwa tarikui karu. O khekir chi lhambu. Tarikui karu ge jina zhu kwa kur. Duksu gu kur. Adashin kengzang. Azugin chunga maanchin keng zili da. хшунга ожожа мачинчин нодква мачин гэнгэри мачин гэнгэрэтэ нодква хуй чамус гэн нодква а чатгэнэ шиг цэгдэгсэна а хэкэрчин нодква хэмбу а тэкэрчи гүрэндэ хэкэрчи хэмбундэ адава хшими кэнсэнс гүрэ адава дхундин нодква карурму кару дхути хина адава ди ортэн янгэж нодква гжилэ та кару гүнэ кару гэн нэгчлэнгэ тэнгэ Kawas mungsi kini nasi kuali guno, di tengah cah cungi itu sendiri. Tama macin cik kemarin tu kundi, cecah hari ke itu sana, agungun dahsil kawi agus kita cungi. Tama agungun nangka, nangka agungun bu ayang tu kundi yang kure jochce kuga kawas kita kini nasi kuah cah cungi itu sila. Tama di nana agungun jenis guno, susur debus guno tu, agungun cungs guno. Azukteng nyam sekuno, kancu jangan sekuan dah sosik kerja, on desa kan si. Yang kenyir pa na, lecun dengzeng, yang terjel sel ceng si. Chundi kerja teng cainil tunjirwa, sekel ceng teng cainil jawai, amach nori tu teng cainil tunjir si. Tak jojin jangan sekuan amachri, jojin jangan sekuan amach tu kote. خیلی نازک کوه کمتره این نازک کوه شکوک دن آ جاتن ماشین خودی ماشین دیتا خیلی لکن نروگ نروگ این نازک کوه چولا دیتا خسربچین این نازک کوه گرگچی هنگوری این نازک کوه چاقو چونگونی این نازک کوه دی چنگش کنند خنگش کنند دیتا این نازک کوه چوندوگ آدتان سوکم تا کوکو چو چوگل این نازک کوه چوگونوگ آدتان این نازک کوه چا تونا Lichin dung zang suku, lichin dung suku no lichin dung de, amasir jinja zukuan dung. O deshi ghe, ta yungtig vjil suku no, cainil tum suku no, cainil nja suku no, cainil tum suku no, damu cha tsukki jinja zukuan dha sung shik ata gisung gij. Ayi yungi tun shuk sa tang ni, karanji kawi khwarishi lukchi zuku. شون تیم کنچ نمیتو تومی خوی دیکت نخشی پیش هت کتره توزی قایق شون وات گزوق یا جوشی کنگریز نه تاتن گفتن نه لغتی نه تو جمعیو باند خوندیری دیو جوشی لدا کنگریز نه تاتن دخوندی قایق شون واتن چه شون وات قایس کنن چنان سکوا قرنبوچی کنن خسیر انگل قایس کنن قایشی رو سکنن O tigin jinaz kwa kayi tiri, katoqin jinaz kwa jengkiri mo. Tiga satang duxun tigin jinaz kwa yang katoqin yang jengkiri mba ten jinaz kwa jengkiri. Tiga ta ayi jinaz kwa xiongwa shikitang jinaz kwa cha chong gaya tigzi. O titang cha chong yi satang gung yi na, shkir shing ziwi kawi huari tigzi ta, kawa duxun di, kawa suku nu gung di jinaz kwa hachang jinaz garu rimo. Garu yang ri, zi yang zi yi, yiqa yang yiqa. Tiada tiga jenis kuah kuala ubi, lucu jenis kuah cendih, lucu mungkin kundi itu. Yang dia kawalan jenis kuah lucu jenis kuah kuah kuala. Di tuh tiga mana sumpah kau ni cuba sih, lucu cendih kundi. Yang suhu si cama jepu, kengtung kenglayan jenis kuah cabai orang tu kundi. Cuma sekarang dah kerana matuk cami kuah itu. Matuk kenang jenis kuah matuk karu. Cuma sukun jangan suka tak, matik jangan suka pengtu, jangan jangan suka cuma itu sendiri. Ya, tak sukun jangan suka, ana hujan akan, kerjaan di kantor kodi yang sahur, sahur si jamje po yul kena jangan suka cepat kodi, matik jangan suka sukulai ukit itu nalar sendiri, matik hujan juga ukit nalar sendiri. Di tuh tiga orang jadi kan dari sana, tuh jangan suka zatang kerjaan na jamio nuga. Lukisnya cuma dia nunggu jam senget dah. Mungkin dia jangan suka yang jangan dia lukisnya jangan suka suka. Andi hilang guna. Tapi suka si cemjana. Andi zatung ngumpu nguna. Ya, tapi suka suka na. Mungkin cuma ke tangsia. Cemjana hati jangan suka jiwar. Tiada tiada cemus ke tangsia suka cahung ke tiksa. Jikten siapa cahde cemerlang tu kosih. Jikten siapa suka no. Tak lah semua orang jangan suka jikten je siapa buat kesan dari. Tiga setungguh jemcen cik segi rezana, syarab aga riksi kah tamjik kena ni. Tak semua tu kunci ke? Jikten dia cerni ye, жигтэн гэх дэдэг нь таамчир бүү сэнжра гоотгий гүнээнс на та цмаа гоотгий гүнээн дэгс. Тэгадан нь олгүхан дээ цмаа гэнэ ган жигтэн шэ бүү дэгнэр. Уда тэй шэ бүү тухгүтийг та цмаа күгэ чад ажан шиггэн нь олгүхан чадда та күгэ гэжоа гүнгүнээн нь олгүхан чиг лини. Уда тэй тамжан олгүхан ча цунгэ дэгснэр тухгүс гүнэн. Дан дэгнэ гэнэ тэнэншугус гүнэ хэрэшиэс гүнэ хэйс гүнэ хтоос гүнэ он дэчүүж наад гүнэ ашиг нэр дэчо мэгмэн дэнгли гмэн би дэй гэтэн намка дэнгли чүнсэл гмэн би хтаад гүнсэл аянгли рапт гмави жүн юнгэн хкэр цугу таатан сүсэр дуус мэгмэн чин дэнг сүгүнэ хүнэ хачангнаадква мэгмэнтэ хачангнаадква нахын анын баад гэсэнэр ку катуга нахын жаадква анын ба о тэмүйнэр тэмүйнэква он дэйг таамчи пулан жаадква катуга чмүзрэзна о нхуйни нхуг нангла жаадква хачангнаадква нахни та нах нахшин анын би жаадква чачи тэм дан ба тэ гэн гэн тэн чаасунгэзна мэгмэн чи жаадква дэнтэн жагэт Я намка дамли дэ намка дам сугуру чунчен гэмэри гонэ чуга шатага о тили дэ ко чунсэн нам би хтам чууд гэсэн нэр хтаадна намка дам ян дэ ко ваан нэг шуцэн гомна хачин дэ ко жуутхны итэм үзэн юм сэнэр хтаа ян дэ ко хтаатхан нэг жигнэ дэ ко жугну го хэни та намка дам ян дэ ко гонэр гүнсэл аянгли сугу ко гүнсэл аян сугуру чуга ян гомане шано гүнсэл чи аян сугуну Namki mungu momjola jinazuko consulate kshinari. O tili jinazuko arabte yungi jinazuko ajung tkshita yujung. Di tam chepota namki ayamna chesgi jinazuko kongu kuzina kanchukwe jinazuko anambri tawa di tang jinazuko cha chungkezi. O saji chungina nakhin anambi draigatan khtanur lksumgi jinazuko andi anambri tawa. O di tangri. Mijik kinjinaz kwa chiwa juwa nari. Tegna jinang na amman su gunu zu chungsil amman su gunu arabta gama su gunu susuro